ወይትቀደሰ ወይትን ያለ ወይስ የባዶና እስማቢ ስባት ሆ ቅዱስ ኃያል ወቡሩክ ስመ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዝ የጸዋይ ኮከ በግዝ የጸለይ ኮከ አንተ አወዝም ሰማይ ምነድሎ ማደረከ ሮይና ዋሴ ክስ ምንድሎ አሌ ካዳም ክብር አብሌ ዋሴኔ ዋሴ አረ ሃሌ ግኔ ሃሌ አረ

ወሳነ ዘይሬ ኩሎ ከልብነ ጻድቀ ወይኖ መሐሪከ ወይኖ ሩቅ ማትከ ወይኖ ወብዛ ምረትከ ወይኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆመ ጽድቃ ጸድቀነ ንለመጠን ዘንበለ ግዛት እግዚአብሔር የዚያን የሴባይታ ኮ ስሙ ለእግዚአብሔር ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ ወይ

0: ሰላም
1: ሰላም
0: ዮሐን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ዮሐን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ዮሐን መካን